ስለነበረ የሰሪፍ ጀማ አብ ለፈናን ይያንባ ዝከረባችን አሁን አላህ ተአፋ ሽን ባይና ኢላህ ወህደው ወሽሪካ ለሁልሐምድ ወአላ ኩል ሸይ ከቢር ተመናን እንሻአብ ለከማተም ተንሱይ የሚታተን ዳንዲ ነው ጋር አላህ ለከስከንት ከዘ